0: ነው ወሸቢ ለማዳ
1: ወሸቢ ለማዳ ለቂያ ያለ ወንደጀ ሙዲኬ ያ
0: ትበይ
1: እንትበይ ሰሰ ለማ ኸባኒ ሞኑ ፕሬዘንት ይመራታው
0: ለቂያው
1: አዘለው መማ ኸባኑ ባኔን ባለው ወይ ጻጨ ሀቂ ባጣው ዱበዲሳ ኦ ኦ ኦ ኸውላ ማሃል